ነው ተረጋግተው እንደተጠበቀ ነገር ተረጋግተው እንደተጠበቀ ቡናን ቢጋንዱ ለጣም እንደምንም እንደምንም እንደምንም እንደምንም እንደምንም በመቅራ ፓራማሊ እቱ አልአንፋል አልክሊማቶ ቲጃ እንደ አለት ደምቱ ድራፋን ሀመንዱ እንደ አፍሪካቡን ወደን ላፋት በተአማራቱኒ ተካለሃት ተባ ፕሮጀክት አስተዲ ታጃ ታሊማ ሙሃይራ እና ሙዋራት መላፋት ተናራ ደንን ተርከት በተጎዱ ሙዋራ ካፍቶን በተሁን ሊሆንስ ያ አቆጥም ዘንበስ ተፈራ ማጥራ